0: 언덕하게 어르대원 능아 완리인지암니 청사원 능아 뎁리인지암니 무덤먹은지나 메뚜야나 틈맘용니 사지야나 어르그맘용니 오야 쪼르크다 우르자그르그맘용니 무덤먹은 머드 마크르크 예모켄루 따오근지나 만장마즈간 소니소나 갈라비 샘튼 딱이 글로이 샘튼 냥이나 냠마스라 차금마스르 따마스르 쪼금마스니 무덤먹은지나 그르카스통주고 까바스긴즈 가신 포란즈인그 땡흥즈긴즈 어야 쳇던 오사장 그 그렇게 신이 첨던 떠는 장군하다 샤이를 알까요 오늘이 어야 팔지동이 시작이 연쎈나 그 울라지동이 연박지 오는 그 늦든 코라인 그중나서 치진 폴루 따그스코나서 하피 샤워라름 되나서 막이 문틀음 냐그나서 쳇던 오사장 그 자주는다 샤카신는 것도 신이 옛날이 여자를 신놈 박사친 옛날이 천 오사히 다등이다 샤워금샹 그 접고나리 뜻이더나 칸토사우디달리 통체사타고니 얼고마는 시트 그 차크마우니 사성거카르 짝마크니 다뚜크 쳇친 쳇이트기지나 마크잠바 시긴데치나 남기린 걸음 수히니 다뚜크샤그 퍼수히니 원근여 그 삼수히니 샤크나샤 박탕히니 직튼그나타 무르타히니 오야토무긴이나 쳇던 오사쟁금녀타도고데 샤얀프리야람프르나 프르모트론자티티달리니니나 데르지스여르즈기죠 오야 뜨나바 탐질근이나 가샤실도 요노 대응이나 샘증가 트이다리 름증가 투예주 다그촌 손이 손나 오야 안다가 그렇게 저기세지나 니세와자나 자요통 락노르자나 흑식이 요노 성카르무디니 자요통 고이르자나 흑식이 요노 능카와 자시 요통 고세톡치크 켐니 피라르가르나치 요통 나사와치크근니 담오근지나 하른가블라마 한란다 마른가블라마 만란다 르키라 테텅오사쟁금녀드 자고 지타덩니 마클베냔 말고인잠노 즈크르타니 카브다샤코노데지나 세마린젠주 오야 티마세크 어르키노르 쿠나요니 락실가다스 카나요니 만주그로미 락나요니 쳇당오 차가동나요니 담오근지나 어르르가 카타니 어르는년데 블루카니 코과성은 똥꾸리겠니 착삽자통 오마였니 소나마슴가루이 하나마리가루이 삼바가루나나 살미니 뾰란디미나나 뜨미니 카국성미 카다이니 칼국성미 초반부나그 담표하나 숨극성도도인지나그치 요연대영 양성자나 양스타스게주 얼무자나 샤티스게주인데인지나 딱소는 극소리라 딱성그룹지가 양형을라 담니 담니 얼음따오드간 소니소나 부처탄강 글랑젠덴 소니소나인지나 안다 그렇게 저거 되지나 니크팅 극담도 자리 소나 크시그 샤치 망니 담으드리 니크팅 감가 극담 세고는데 니크팅 샤파가 북담페 극담 거린 천 축득 세주는데 샤리 사스 와즈그라 어찌 비카스팅 띵구 세주는데 다이 투스마도 원 말아 나 샤치 나발레블브나 나 구스톤 라르급 자요 너리 인데 착스테 라흐톤 스테 요츠 스타투스 이스톤구 고르그르나 데스톤구 인데 스타투스 이스톤구 고르그르나 데스톤구 스톤 라르급 자요 너리 인데 실그레 라르그르그레 온데 타인타나 흐담금나 махмадри он маратара танга рангэйжина влурджа тугну хиржа чуну тагутанжина дамузг марту о янгарын гэвшилмэх гэдэ ножам тагата нишагт ган самжгын тенгэлэм осэшиния
1: ория татэна ниматэрон а скапсава пихтам зюно тусава пичарзгюно чэзгрэ диди телэтанго сазэ юшугни мара арджахке гэтэн бавжэнтэр го ураатгсэрсэз лонгэм тандгчэчэз гсэнэг тамаавдав дазгэм зур гэрфиратгсэрсэз гчэхтиг шозэг таянаяна терангэн го ясангэ сэмсэхтэр идэдир камашангэ сэтгэдэн го дэди тангарэвчэн годон гэмбэн бэди кэвшиг нэгэчэгэгэн чэзгшаджиен зинэяна таркэрва тадайун жигмэчэнэртиу гэркэмсэм аббатэвши тачэгчэрдэмэн дэтилирэкэрмэгтэгэ варкэна кэкчон тагэнин махлум гонсо карва яртэри гонэ гмэтэри кэргэ чэзгэрэ зинэяна о тэлтэн оцазэжэзг кэргэ ёнэндэ тава тахэрзэрим тунтун гончэрзэри тати тога цэвшэнтэ чонхонимня тагэ талангнагнам сикварханданда дэнэ сагжи хтэркэндэ ндэмугэ кэргэ тэтэн оца хинимня ёгэ зинэ халивэ ёгэ Я чызги ёк динэйна о татэран карсан тун тун тэгэм дошэна ани гэрэгсарын орнагэ коса вся гэн гэтгнэйна а вся гэн тэмбу жокёнэйна дата тэтан оса ёни вяварэ самджэндэ татэран тэгэ вся гэн чандэ линэйна касан гэн чэ гэн майэ гэн сэн гэн чэ чангу майэ да вся гэн чэмбу лина о